0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ ቅዳሜ ነሐሴ 23 ቀን 2018 ዓ.ም ተመረጠ። ጤና ይስጥልን አድማጮቻችን፣ ከቦኔ ቀጥታ ስርጭት ስቱዲዮ ነው ስርጭታችን ጀመረ። አብራችሁን ቆዩ። ስርጭታችን የሚደመጥበትን አድራሻ ላስታውሳችሁ፣ በሳተላይት ላይ ነው የምንገኘው። በኢትዮ ሳት በNSS 12 በ10985.0 ሜጋ ሄርዝ ሆሪዞንታል DW 08 ላይ፣ ትራንስፖንደሩ MEH 01 ወይም ደግሞ በEH 01 ላይ ታገኙታላችሁ። በኢንተርኔት ለምትከታተሉን አድማጮቻችን DW አማሪክ በተባለው አድራሻ በአፕሊኬሽን፣ በዋትስአፕ፣ በቴሌግራም እንዲሁም በዩቲዩብ ላይ ታገኙታላችሁ። በቀጥታ እየተሰራጨ ሐሳብ አስተያየት፣ ጥቆማ፣ መረጃ፣ ማንኛውንም ነገር ልታጋሩን ትችላላችሁ። ያለም ዜናን በማስቀደም የሚጀምረው የዕለቱ ስርጭታችን በማስከተልም ለዕለቱ የተሰናዱ ዘገባዎችን ያስደምጣል። በሳምንታዊ የዝግጅቶቻችን ምዕራፍ ደግሞ የአድማጮች ማህደርና የትኩረት በአፍሪካ መሰናዶቻችን በቅደም ተከተል ይደመጣሉ። ሁለቱም ዝግጅቶች አዳዲስ ጉዳዮችን ይዘው ነው የሚጠብቋችሁ። የዕለቱ የትኩረት በአፍሪካ ዝግጅታችን ዋሽንግተን የሱዳን ማዕቀብ እንዲሰፋ መጠየቋንና አፍሪካ ከኢራኑ ጦርነት ተጽዕኖ ስላለመውጣቷ የሚነግሩንን ዘገባዎች ነው የሚያስደምጠን። ለዓለም ዋና ዋና ዜና ሼቴ በቀለ ስርጭቱን በመምራት ደግሞ እኔ ታምራት ኢንሳ አብረን እንቆያለን። አሁን የዓለም ዜናን እናስቀድም። ሼቴ በቀለ
0: የዲደብሊው ዜና።
2: በመጀመሪያም ዋና ዋና ዜና። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ፍራንክ ጋርሺያ ወደ ኢትዮጵያ ሊያቀኑ ነው። ጋርሺያ ባለፈው ግንቦት ወር ከተሾሙ ወዲህ ኢትዮጵያን ሲጎበኙ የአሁኑ የመጀመሪያቸው ይሆናል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በደቡብ ሱዳን ኢትዮጵያውያን ሰላም አስከባሪ ወታደሮች የተገደሉበትን ጥቃት አወገዙ። የደቡብ ሱዳን ባለስልጣናት በጆንጊሌ ግዛት ከአራት ቀናት በፊት የተፈጸመውን ጥቃት በአፋጣኝ እንዲመረምሩ፣ ፈጻሚዎቹንም ለህግ እንዲያቀርቡ መሐሙድ አሊ ዩሱፍ ትላንት አርብ ጥሪ አቅርበዋል። የአርባ ምንጭ ከተማ ፖሊስ በህገወጥ መንገድ ሲዘዋወሩ የነበሩ ያላቸውን 32 ኤርትራውያን በቁጥጥር ስር እንዳዋል አስታወቀ። በቁጥጥር ስር ከዋሉት መካከል 7 ህጻናት ይገኙበታል። ሩሲያ በኪየቭ አቅራቢያ በሚገኝ መጋዘን ላይ በድሮን በፈጸመችው ጥቃት 37 ሰዎች መገደላቸውን የዩክሬን ባለስልጣናት ገለጹ። ኔፓልና ቲቤት በሚዋሰኑበት ተራራማ አካባቢ በደረሰው የድራሽ ጎርፍ አደጋ መሞታቸው የተረጋገጠ ሰዎች ቁጥር 682 ደረሰ። በአደጋው አሁንም ወደ 3000 የሚደርሱ ሰዎች የገቡበት የማይታወቅ በመሆኑ የሟቾች ቁጥር ሊጨምር ይችላል ተብሎ ይጠበቃል። ዜናው በዝርዝር። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ፍራንክ ጋርሺያ ወደ ኢትዮጵያ ሊያቀኑ ነው። ጋርሺያ ባለፈው ግንቦት ወር ከተሾሙ ወዲህ ኢትዮጵያን ሲጎበኙ የአሁኑ የመጀመሪያቸው ይሆናል። ፍራንክ ጋርሺያ ወደ አዲስ አበባ የሚያቀኑት አገራቸው አሜሪካ የኢትዮጵያ ፌዴራል መንግስትና የትግራይ ክልል ውጥረት እንዲረግብ ከፍተኛ ጥረት እያደረገች በምትገኝበት ወቅት ነው። ረዳት ሚኒስትሩ በአፍሪካ ጉዟቸው ከኢትዮጵያ በተጨማሪ ዛምቢያና ኬንያን እንደሚጎበኙ በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ዛሬ ቅዳሜ በኤክስ በኩል አስታውቋል። በቢሮው መረጃ መሰረት የጋርሺያ ጉብኝት ቁልፍ የሁለትዮሽ ግንኙነቶችን ለማጠናከር፣ የጋራ ኢኮኖሚያዊና የደህንነት አጋርነቶችን ለማሳደግ ያለመ ነው። ፍራንክ ጋርሺያ ከመሾማቸው በፊት በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኘው የአፍሪካ ጉዳዮች ቢሮ ዶናልድ ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ ለአንድ ዓመት ገደማ ኃላፊነት ሳይሾምለት ቢቆይም አሜሪካ 54 የአፍሪካ ሀገራትን በተመለከተ የምትከተለውን የውጭ ጉዳይ ፖሊሲ የሚያስፈጽም ከፍተኛው ዲፕሎማሲያዊ ስልጣን ነው። ሞሊፊ የቢሮው ረዳት ሚኒስትር በነበሩበት ወቅት ከጥቅምት 2013 እስከ ጥቅምት 2015 የተካሄደውን አውዳሚ ጦርነት በማቆም የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ ግጭት የማቆም ስምምነት እንዲፈራረሙ ከፍተኛ ሚና ተጫውቷል። የቀድሞው የባህር ኃይል መኮንን ወደ አዲስ አበባ እንደሚያቀኑ ይፋ ከመደረጉ በፊት ባለፈው ነሐሴ 8 በአሜሪካ ከኢትዮጵያ አምባሳደር ብናልፍ አንዱዓለም ጋር ተገናኝተው ነበር። ሁለቱ ዲፕሎማቶች በወቅቱ ኢትዮጵያ በምትገኝበት ቀጠና አካባቢ እየተስተዋሉ ያሉ ተግዳሮቶችን ለመፍታት በሚከናወኑ የትብብር መስኮች በጋራ መስራት በሚቻልባቸው ጉዳዮች ዙሪያ ሰፊ ምክክር ማድረጋቸውን በዋሽንግተን የሚገኘው የኢትዮጵያ ኤምባሲ አስታውቋል። የማዕድን ዘርፍን ጨምሮ በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሸጋገር በሚያስችሉ መንገዶች ላይ ውይይት ተደርጓል። ፍራንክ ጋርሺያ አሜሪካ አፍሪካን በተመለከተ ከዚህ ቀደም ስትከተል የቆየችው የውጭ ጉዳይ ፖሊሲ እርዳታና ጥገኝነትን ያስቀደመ እንደነበር ይተቻሉ። ዲፕሎማቱ ባለፈው ግንቦት በአሜሪካ ሴኔት ሹመታቸው ከመጽደቁ በፊት በፊት ፓስተሙት ንግግር የዶናልድ ትራምፕ አስተዳደር አሜሪካ ከአፍሪካ ጋር ያላትን ግንኙነት ወደ ንግድና መዋለ ንዋይ እንዲቀየር እያደረገ መሆኑን አስረድተው ነበር። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በደቡብ ሱዳን ኢትዮጵያውያን ሰላም አስከባሪ ወታደሮች የተገደሉበትን ጥቃት አወገዙ። የደቡብ ሱዳን ባለስልጣናት በጆንጊሌ ግዛት ከአራት ቀናት በፊት የተፈጸመውን ጥቃት በአፋጣኝ እንዲመረምሩ ፈጻሚዎቹንም ለህግ እንዲያቀርቡ መሐሙድ አሊ ዩሱፍ ትላንት አርብ ባወጡት መግለጫ ጥሪ አቀረበዋል። ሁለት ኢትዮጵያውያን ሰላም አስከባሪ ወታደሮች የተገደሉበትና ሰባት የቆሰሉበት ጥቃት በደቡብ ሱዳን ጆንጊሌ ግዛት የተፈጸመው ባለፈው ነሐሴ 8 ነበር። በተባበሩት መንግስታት የደቡብ ሱዳን ተልእኮ ስር የዘመቱ ሰላም አስከባሪዎች ቅኝት በማድረግ ላይ ሳሉ ለተፈጸመው ጥቃት እስካሁን ኃላፊነት የወሰደ ወገን የለም። የደቡብ ሱዳን መንግስት በ8 የተሽከርካሪ ክፍለት ይጓዙ የነበሩ 38 ሰዎች ላይ ጥቃት የተሰነዘረው ጃሌ ከተባለ ቦታ ወደ ፓጁት በመጓዝ ላይ እንደነበሩ አስታውቋል። ከኢትዮጵያውያን ወታደሮች በተጨማሪ የተባበሩት መንግስታት የሰላም አስከባሪ ተልእኮ ባልደረቦችና አራት የደቡብ ሱዳን የፖሊስ መኮንኖች ጥቃት በተፈጸመበት አጀብ ውስጥ ነበሩ። ጥቃቱን ያወገዘው የፕሬዝደንት ሳልቫ ኪር ሚያርዲት መንግስት አጥፊዎቹ በደቡብ ሱዳን ህግ መሰረት ተጠያቂ እንደሚሆኑ ቃል ገብቷል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ጥቃቱን አውግዘው ተጠያቂነት እንዲረጋገጥ ጥሪ አቅርበው ነበር። የዋና ጸሐፊው የደቡብ ሱዳን ልዩ ልዑክ አኒታ ኪኪ ጊቤሆ በጥቃቱ የተገደሉት ሁለት ወታደሮች ሰላማዊ ሰዎችን ለመጠበቅ ያላቸው ድፍረት፣ ታማኝነትና ቁርጠኝነት የተባበሩት መንግስታትን የሰላም ማስከበር ስራ ከፍተኛ ዓላማ የሚያሳይ ነው ሲሉ ትላንት አርብ በጁባ በተካሄደ የመታሰቢያ መርሃ ግብር ላይ ተናግረዋል። በመርሃ ግብሩ በህመም ሳቢያ ከዚህ ዓለም በሞት የተለየ ኢትዮጵያዊ ባልደረባ ጭምር እንደታሰበ በተባበሩት መንግስታት የደቡብ ሱዳን ተልእኮ አስታውቋል። የአርባ ምንጭ ከተማ ፖሊስ በህገ ወጥ መንገድ ሲዘዋወሩ የነበሩ ያላቸውን 32 ኤርትራውያን በቁጥጥር ስር እንዳዋለ አስታወቀ። በቁጥጥር ስር ከዋሉት መካከል 7 ህጻናት ይገኙበታል። ኤርትራውያኑ በአርባ ምንጭ ሲቀላ ክፍለ ከተማ ውስጥ ሲያትል አልጋ ቤት ከምድር በታች በሚገኝ ክፍል ውስጥ ተከማችተው መገኘታቸውን የከተማው ፖሊስ መምሪያ አዛዥ ኮማንደር ክበበው አዳል ለዶቼ ቬለ አረጋግጠዋል።
3: ናቸው የሚል ጥቆማዎች አስቀድመው ደርሰውን ማህበረሰቡ ጋር ትብብር በማድረግ አርባ ምንጭ ከተማ ስጋላ ክፍለ ከተማ በአንድ አልጋ ቤት ለዚህ ዓላማ ተብሎ በተዘጋጀበት አንደርግራውንድ ነበር ያከማቻቸው። በቁጥጥር ስናውል 32 ብቻ አይደሉም፣ 3 አዘዋዋሪዎችንም ጭምር። የአዘዋወሩ ተሽከርካሪዎች አንድ ዶልፊን አለች፣ እሷም ተይዛ በቁጥጥር ስር ላይ ውላለች።
2: በተባበሩት መንግስታት የስደተኞች መርጃ ድርጅት ወይም UNHCR መረጃ መሰረት በኢትዮጵያ ከሚገኙ 1.1 ሚሊዮን ገደማ ስደተኞች መካከል 171,964 ኤርትራውያን ናቸው። ፖሊስ በደቡብ ኦሞ በኩል ከኢትዮጵያ ወደ ኬንያ ለመሻገር የሞከሩ ኤርትራውያንን በቁጥጥር ስር እንዳዋለ ከዚህ ቀደም አስታውቆ ነበር። ይህ ዶይቼ ቬለ ነው። በኒጀር አማጺ ወታደሮች በቁልፍ ወታደራዊ የጦር ሰፈርና የፕሬዝዳንቱ መኖሪያ ቤት በሚገኝ አካባቢ ላይ ተኩስ ከፈቱ። በኒጀር ዋና ከተማ ኒያሜ ለሊቱን እስከ ቅዳሜ ማለዳ የተኩስና የፍንዳታ ድምጽ ሲሰማ ነበር። የኒጀር ብሔራዊ ቴሌቪዥን ጣቢያ በተኩሱ ሳቢያ ስርጭቱን እስከ ማቋረጥ ደርሷል። ጥቃት ፈጻሚዎቹ የአገሪቱ ወታደራዊ አየር ኃይል የሚገኝበትን የዲዮሪ ሃማኒ ዓለም አቀፍ አውሮፕላን ማረፊያ ኢላማ ያደረጉ ሲሆን በፕሬዝዳንቱ መኖሪያ ዙሪያ የሚገኝ የጸጥታ ጥበቃ ሰብረው ለማለፍ ሞክረዋል። ጥቃቱን የፈሪ ሲሉ የገለጹት ባና ዋጋና ኢብራሂም የተባሉ የምክር ቤት አባል የመከላከያና የጸጥታ ኃይሎቻችን ሁኔታውን በቁጥጥር ስር እንዲውል አድርገዋል ብለዋል። ጮቹ በኒያሚ አየር ማረፊያ አቅራቢያ ከሚገኝ ጦር ሰፈር ወታደሮች አግተው ከወሰዱ በኋላ የኒጀር ጦር በሂደት ሁኔታውን እንደተቆጣጠረ ማስተዋወቁን የፈረንሳይ ዜና አገልግሎት ዘግቧል። የኒጀር መከላከያ ሚኒስትር ጀነራል ሳሊፉ ሞዲ በመንግስት የቴሌቪዥን ጣቢያ ባስተላለፉት መልእክት የአገሬው ህዝብ እንዲረጋጋ በነጻነት የዕለት ተዕለት እንቅስቃሴውን እንዲቀጥል ጥሪ አቅርበዋል። አብዱራህማን ትቺያኒ የሚመሩት ወታደራዊ መፈንቅለ መንግስት በመፈንቅለ መንግስት ስልጣን የተቆጣጠረው ከ3 ዓመታት በፊት ነበር። ሩሲያ ከኪየቭ አቅራቢያ በሚገኝ መጋዘን ላይ በድሮን በፈጸመችው ጥቃት 37 ሰዎች መገደላቸውን የዩክሬን ባለስልጣናት ገለጹ። በጥቃቱ ከ40 በላይ ሰዎች መቁሰላቸው ተዘግቧል። የጥቃቱ ኢላማ የሆነው መጋዘን የዩክሬን ጦር ሰራዊት ተተኳሾች፣ ድሮኖችና ሌሎች የጦር መሳሪያዎች የሚያከማችበት እንደነበር ፕሬዝዳንት ቮሎዶሚር ዜሌንስኪ አረጋግጠዋል። በዩክሬን ህግ ተተኳሾች ከሲቪሎች መኖሪያ አቅራቢያ ማከማቸት እንደሚከለከል የገለጹት ዜሌንስኪ በጉዳዩ ላይ ምርመራ እንደሚደረግ አስታውቀዋል። በመራ ምዕራባዊ ኪየቭ በሚገኘው ቡቻ የተባለ አካባቢ የተፈጸመው ጥቃት ከፍተኛ ቃጠሎ የቀሰቀሰ ሲሆን ቢያንስ 50 የመኖሪያ ቤቶች እንዳጋየ የአካባቢው ወታደራዊ አስተዳደር ኃላፊ ቲሞር ትካቼንኮ መግለጻቸውን አሶሺየትድ ፕሬስ ዘግቧል። የዩክሬን ባለስልጣናት ከጥቃቱ በኋላ ከ370 በላይ ሰዎችን ከአካባቢው አሸሽተዋል። ኔፓልና ቲቤት በሚዋሰኑበት ተራራማ አካባቢ በደረሰ የደራሽ ጎርፍ አደጋ መሞታቸው የተረጋገጠ ሰዎች ቁጥር 682 ደረሰ። በአደጋው አሁንም ወደ 3000 የሚደርሱ ሰዎች የገቡበት የማይታወቅ በመሆኑ የሟቾች ቁጥር ሊጨምር ይችላል ተብሎ ይጠበቃል። የአደጋው ሰለባዎች በኃይለኛ ጎርፍ ምክንያት ረጅም ርቀት በመወሰዳቸው አስከሬናቸው ቢገኝ እንኳን ማንነታቸው መለየት ፈታኝ እንደሆነ የጀርመን ዜና አገልግሎት ዘግቧል። የአደጋ ጊዜ ሰራተኞችን ጥረት ከወፍራም ጭቃ በተጨማሪ በኔፓል የሚጥለው ዝናብ ፈታኝ አድርጎታል። ባለፈው ረቡዕ ግግር በረዶ ሲናድ በሂማሊያ ተራሮች ግርጌ የሚገኙ ወንዞችን በአለት በጭቃና በበረዶ ሞልቶ ኃይለኛ ደራሽ ጎርፍ አስከትሏል። የኔፓል ጦር በበርካታ የኃይል ማመንጫ ዋሻዎች ውስጥ የታፈኑ ከ100 በላይ ሰዎችን ለመታደግ አሁንም ፈታኝ ጥረት በማድረግ ላይ ነው። በተደጋጋሚ መሰል አደጋዎችን ያስተናገደችው ህንድ 11 አባላት ያሉትን የህይወት አድን ቡድን አባል ወደ ኔፓል ልካለች። ቻይና በዋሻዎች ውስጥ የሚደረገውን ፍለጋ ለማገዝ 9 አባላት ያሉትን የባለሙያዎች ቡድን አሰማርታለች። ካናዳ 3.6 ሚሊዮን ዶላር፣ የአውሮፓ ህብረት 2.3 ሚሊዮን ዶላር ለኔፓል ለግሰዋል። በቀይ መስቀል መረጃ መሰረት አደጋው በኔፓል 93,000 ሰዎችን ለችግር ዳርጓል። ኔፓል በአደጋው የወደመው መልሶ ለመገንባት ከ4-5 ቢሊዮን ዶላር እንደሚያስፈልጋት የአገሪቱ የፋይናንስ ሚኒስትር ለሬውተርስ ተናግረዋል። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ፍራንክ ጋርሺያ ወደ ኢትዮጵያ ሊያቀኑ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በደቡብ ሱዳን ኢትዮጵያውያን ሰላም አስከባሪ ወታደሮች የተገደሉበትን ጥቃት አወገዙ። የአርባ ምንጭ ከተማ ፖሊስ በህገወጥ መንገድ ሲዘዋወሩ የነበሩ ያላቸውን 32 ኤርትራውያን በቁጥጥር ስር እንዳዋለ አስታወቀ። በኒጀር አማጺ ወታደሮች በቁልፍ ወታደራዊ የጦር ሰፈርና የፕሬዝዳንቱ መኖሪያ በሚገኝበት አካባቢ ላይ ተኩስ ከፈቱ። ሩሲያ ከኪየቭ አቅራቢያ በሚገኝ መጋዘን ላይ በድሮን በፈጸመችው ጥቃት 37 ሰዎች መገደላቸውን የዩክሬን ባለስልጣናት ገለጹ። ኔፓልና ቲቤት በሚዋሰኑበት ተራራማ አካባቢ በደረሰ የደራሽ ጎርፍ አደጋ መሞታቸው የተረጋገጠ ሰዎች ቁጥር 682 ደረሰ። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዋና ዋና ዜና እሽቴ በቀለን አመሰግናለሁ። አድማጮቻችን በመከታተል ላይ የምትገኙት ከዶች በለሚተላለፍላችሁን የዕለተ ቅዳሜ የቀጥታ ስርጭታችንን ነው። አሁን ደግሞ ለዕለቱ ያሰናዳናቸውን ዘገባዎች እናስደምጣቸዋለን። ቀዳሚው ከአዲስ አበባ የደረሰን ዘገባ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ አንገር ጉቴ ከተማ አቅራቢያ ከአንድ ሳምንት በፊት ታጣቂዎች በጉዞ ላይ በነበሩ በርካታ መንገደኞች ላይ ጥቃት መፈጸማቸው ከተነገረ በኋላ አለመረጋጋቱ አሁንም ድረስ መቀጠሉን ነዋሪዎች ተናግረዋል። ትናንት አርብ ነሐሴ 22 ቀን 2018 ዓ.ም በአካባቢው በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በከባድ የጦር መሳሪያ የተደገፈ ውጊያ መቀጠሉን የአይን ምስክሮች ተናግረዋል። በግጭቱ በርካታ ሰዎች ከቤት ንብረታቸው መፈናቀላቸውም ተገልጿል። ስዩም ጌቱ ተጨማሪ ዘገባ አለው።
4: አስተያየት ሰጪ የምስራቅ ወለጋ ዞን ጊዳ አያና ወረዳ አንገር ጉቴ ከተማ ነዋሪ እንደሚሉት ባለፈው ሳምንት ውስጥ ከጊዳ አያና ወደ ነቀምት በመጓዝ ላይ ሳሉ በርካታ መንገደኞች ላይ ጥቃት ደርሶ ንብረቶችም በእሳት የጋዩበት ክስተት ተከትለው እስካሁን ታፍኖ ከተወሰዱ መንገደኞች ያልተለቀቁም ስላሉ በታጠቁ አማጽያንና በመንግስት ጸጥታ ኃይሎች መካከል ያልተቋረጠ ግጭት አለ። ዛሬ ራሱ በልሙ ገሊላ ወረዳ አዋሳኝ ጡጤሎና ፈንደቃ በሚባል በረሃማ አካባቢ ተኩስ ነበር። እኛ አስተያየት ሰጪ አካባቢ ነዋሪ እንደሚሉት ባለፈው ሳምንት ረቡዕ ነሐሴ 13 ቀን 2018 ዓ.ም በታጣቂዎች በመንገደኞች ላይ ጥቃት ተፈጽሞ ታፍኖ የተወሰዱት መንገደኞች ከ40 እስከ 50 ይሆናሉ። ከእነዚህ መንገደኞች አብዛኛዎቹ እስካሁን የት እንዳሉ አይታወቅም። እንደ አስተያየት ሰጪው ሌላኛው የከተማዋ ነዋሪ በፊናቸው አሁንም አካባቢው ላይ ያለው የጸጥታ ሁኔታ አሳሳቢ ነው። ጸጥታውን የሚያደፈርሱ የታጠቁ አካላት አካባቢው ላይ እስካሉ ድረስ እኛ እንደ ሲቪል ዜጎች አሁንም ስጋት አለን። ከዚህ ካንገር ጉቴ ከተማ በቅርብ ርቀት ላይ ከሚገኝ መንደር 3 ከተባለ ስፍራ አስተያየታቸውን የሰጡን ሌላው ያካዋይ ኗሪ በግጭቱ ሰበብ በርካቶች ያለ አግባብ ከንብረት ቀያቸው እየተፈናቀሉ ነው ብለዋል።
5: ካንገር ጉቴን እየተካሄደ ያለው በዛ መንገድ ላይ ችግር ተፈጠረ። መንገደኞች ላይ ያው የታጠቀ ኃይልና የታጠቀ ኃይል ነው እንግዲህ ዝሮ ዝሮ ወቅቱ ይታወቃል። ያ ታጣቂና ታጣቂ ተዋጊና ተዋጊ ያለ ነው። ግን በዛ መካከል በህዝቡ ላይ ነው ሶቆቃ እየደረሰ ያለው ማለት ነው በገበሬው ላይ። በዛ ምክንያት እንግዲህ ዝም ብሎ ንጹሃን እየተፈናቀለ ነው ያለው። ሁሉለንጃ ቀበሌ መንደር 22 በጅበጅ ጎጃም ሰፈር መንደር 2 14 ይሁን ተፈናቅሎ ትሉ ገና ከተማ ነው ያለው። ካንገር ጉቱንም ራሱ እየወጣ ወደ ትሉ ገና በበቅሎም በእግርም የሚፈልሳል። አሁን ድረስ ራሱ ቀጥሏል። ዛሬ ራሱ ውጊያ ነበረ። የት ነው ዋጃ የሚባል ላይ ቀጥታ ለሊት አንገር ጉቱን ወጥቶ ከሰባት ሰዓት ላይ ውጊያ ነበር።
4: አንገር ጉቴ አሁን ላይ የተረጋጋ ሁኔታ መኖሩን የተናገሩት ሌላኛው የከተማ ኗሪ ደግሞ መንገደኞች ወደ ወረዳ ዋና ከተማ አያና ለመጓዝ በዲቾና ሌሎችም አካባቢዎች አስጊ ያሉት የጸጥታ ስጋት በመኖሩ አስቸጋሪ ቢሆንም ወደ ነቀምቴ ግን መንገደኞች እየወጡ መሆኑን አመልክተዋል። ባለፈው ሳምንት ታጣቂዎች በመንገደኞች ላይ የወሰዱት አስከፊ ጥቃት ተከትለው የመንግስት ጸጥታ አካላት በሚወስዷቸው የአጸፋ እርምጃ ንጹሃንም ጭምር ተጎጂ የሆኑ ነው የሚሉት የአንገር ጉቴ ከተማ አቅራቢያው መንደር 3 አስተያየት ሰጪ በፊ ናቸው።
5: ፋኖ የሚባልና እንግዲህ ይኸው የህግ አካል የሀገር ችግር ነው ይታወቃል። ይሄ በአማራ ክልልም አለ በኦሮሚያም አልፎ አልፎ አለ። ይህ ሁሉ ሰው ይህ ሁሉ ገበሬ ይህ ሁሉ አርሶ አደር እየተፈናቀለ ያለ በዚህ ምክንያት ነው። ገበሬ እኮ ከፖለቲካ ነፃ ነው። ማረስ ነው፣ መቆፈር ነው፣ ፋኖውንም ግናም አካል ማብላት ነው። ምነው መሳሪያ ይዞ ነው ሁሉም የሚንቀሳቀሰው። ስለዚህ ገበሬ ከዚህ ውጭ የሚያውቀው ነገር የለው። በዚህ ምክንያት ነው በቃ እያበላችሁ ነው እያጠጣችሁ ነው በሚል። ይህ ገበሬ ደግሞ ለራሱ ሲፈራ ነው የሚያበላው የሚያጠጣው።
4: የአንገር ጉቴ ከተማ ኗሪ በሚሰጡት አስተያየት ደግሞ ከየትኛም ማህበረሰብ ሰላማዊ ሰዎች አሁንም አብሮ በሰላም እየኖሩ ነው። ዶቼቬሌ ከአካባቢው ነዋሪ ማህበረሰብ በተጨማሪ ከሌላ ገለልተኛ ወገን መረጃውን ማጣራት አልቻለም። የአካባቢው ባለስልጣናትም መረጃ እንዲሰጡን በተደጋጋሚ ያደረግነው ጥረት አልተሳካም። ዛሬ ለአንገር ጉቴ ከተማ ዋና አስተዳዳሪ አቶ ደረጀ ደውለን ጥያቄውን ስናቀርብላቸው ስልካቸውን ዘግተዋል። ለምስራቅ ወለጋ ዞን ዋና አስተዳዳሪና ለዞኑ ጸጥታ አስተዳደር ኃላፊም ደውለን ሙከራችን አልተሳካም። የምስራቅ ወለጋ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር ቦጃ ባልቻ ስራ ላይ መሆናቸውን ጠቁሞ በአጭር በሰጡን አስተያየት ግን ብዙዎች እንደሚነዙት አሉባልታ ሰላማዊ ህዝብን እንዲና እንዳ አድርገዋል እንደምሉት ሳይሆን ትኩረት አድርገን እርምጃ የወሰድን ያለው ህዝቡን በሚያፈናቅል የታጠቀ አካል ላይ ነው። ባለፈው ሳምንት ረቡዕ ነሐሴ 13 ቀን 2018 ዓ.ም ግዳያና ወደ ነቀምቴ ሲወሰድ የነበረ የሶስት ባንኮችን ገንዘብ አጅቦ በሚሄዱ የጸጥታ አካላትና በርካታ መንገደኞች ላይ በተወሰደው የታጣቂዎች ጥቃት የሶስቱም ባንኮች ኃላፊዎችን ጨምሮ የስምንት ሰዎች ህይወት ስለማለፉና በርካታ መንገደኞች ስለመታገታቸው እንዲሁም ሁለት አምቡላንሶችን ጨምሮ አምስት ተሽከርካሪዎች መቃጠላቸው መዘገቡ ይታወሳል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ተከታዩ ዘገባችን እዚያው አዲስ አበባ ያቆየናል። የኢትዮጵያ ኤሌክትሪክ ኃይል በ2018 የበጀት ዓመት የሥራ አፈጻጸሙና የ2019 በጀት ዓመት ዋና ዋና ዕቅዶቹን ይፋ አድርጓል። ትናንት በስካይ ላይት ሆቴል ለጋዜጠኞች በሰጠው መግለጫ ዋና ሥራ አስፈጻሚው ኢንጂነር አሸብር ባልቻ ተቋሙ በአሁኑ ወቅት ባሉት 21 የኃይል ማመንጫ ጣቢያዎች ከ9730 በላይ ሜጋዋት የኃይል ማመንጨት አቅም እንዳለው ተናግረዋል። በሌላ በኩል የኢትዮጵያ ኤሌክትሪክ አገልግሎት ተጠቃሚ ደንበኞች በዋጋ ንረትና በመብራት መቆራረጥ መማረራቸውን ለዶቼ ቬለ ተናግረዋል። ሀና ደምሴ ተከታዩን ዘገባ አዘጋጅታለች።
6: የኢትዮጵያ ኤሌክትሪክ ኃይል በ2018 በጀት ዓመት ይዞት ከነበረው እቅድ 91.88 በመቶ አፈጻጸም ማስመዝገቡንና በያዝነው ዓመት ያገኘው ትርፍም በተቋሙ ታሪክ ከፍተኛ መሆኑን አስታውቋል። ዓመታዊ የሥራ አፈጻጸም ሪፖርቱን ባቀረበበት ወቅት እንደተገለጸው የኢትዮጵያ ኤሌክትሪክ ኃይል የሀገር ውስጥ የኃይል ፍላጎትን ለማሟላትና የኤሌክትሪክ ኃይል ሽያጭ አቅርቦቱን በበለጠ ለማሳደግ በመጪው ዓመት የ121.2 ቢሊዮን ብር ገቢ ለመሰብሰብ ማቀዱን አስታውቋል። ይህ እስካሁን የነበረውን አፈጻጸም በ23 በመቶ በማሳደግ 39.5 ቢሊዮን

0: ማብራት እኛ ሰፈር አይመጣም። አንደኛ ነገር ይቆራረጣል፣ በመጣ ሰዓት ፓወር የለውም፣ በየጊዜው ይጠፋል። ፍጆታችንም ከሞላን በኋላ እንደሞላ ነው አናገኘውም። ብዙ ችግር አለ።
1: የመብራት አቅርቦት በጣም ችግር አለ። እኛ አካባቢ በጣም አስቸጋሪ ነው። በእውነት ዲም ላይት ነው የሚመስለው። በጣም ይቆራረጣል። መብራት ችግር አለ። በዚሁም ላይ ደግሞ ፓወር የለም ሲመጣም ደግሞ። ከዚያ በተጨማሪም የወራዊ ክፍያ፣ መኖሪያ ቤት ክፍያ ለምሳሌ እኛ የምንከፍለው በወር 2300 ብር እንደዚህ ነው የምንከፍለው። ያልተጠቀምንበት ነው የምንከፍለው። ይህንን ደግሞ የበላይ አካል አይቶ መፍትሄ ቢሰጠን መልካም ነው እላለሁኝ።
2: መብራት የምንጠቀመው አጠቃቀም በጣም በትንሹ ሲሆን ምን ከፍለው ግን በጣም ኦቨር የሆነ የምንገለገልበትና የምንከፍለው ክፍያ ፍጹም የማይገናኝ። በዛ ላይ ሁለት ሶስት ጊዜ ነው ታሪፍ የጨመረው። አንድ ምጣድ፣ አንድ ስቶቭ፣ አንድ አምፖል ያለበት ቤት ከ3000 ብር በላይ በጣም ብዙ ብር ክፍያ እየከፈልን ነው ያለ ነው። እንግዲህ አስተያየት ቢደረግበት ቢሰራበት በዚህ ስራ ብዬ እላለሁኝ።
3: ኃይል የለም፣ ኃይሉ ደካማ ነው። በተረፈ ግን የመቆራረጥ ሁኔታ ጥሩ ነው፣ ከበፊት ይሻላል።
0: ፍያው የተጋነነ ነው። የሞላነውን ያህል አንጠቀምም። የ1000 ብር ብንሞላ ወደ 700 ብር ነው የሚሆነው፣ ወይ 800 ብር ይሆናል። እኛ ከዛም ደግሞ 15 ቀን ሳይሞላ የማለቅ ባህሪ አምጥቷል። አሁን ላይ ይሄ ነገር የምን ችግር እንደሆነ አናቅም። ቢስተካከልልን።
4: ከህዳሴው ግድብ ስራ መጀመር ጋር ተያይዞ ለጎረቤት ሀገራት የኤሌክትሪክ ኃይል ማቅረብ የጀመረው የኢትዮጵያ ኤሌክትሪክ ኃይል በበጀት ዓመቱ 9770 የኤሌክትሪክ ኃይል ለማመንጨት አቅዷል። በእርግጥ የተጀመሩትን ፕሮጀክቶች ለማስፈጸም የ313.8 ቢሊዮን ብር በጀት እንደሚያስፈልገውም አስታውቋል። የኢትዮጵያ ኤሌክትሪክ ኃይል ተቋሙ ትርፋማ መሆኑ ወደፊት የመብራት ታሪፍ ጭማሪ እንዳይደረግ ወይም ለዝቅተኛው የህብረተሰብ ክፍል ድጎማ ለመስጠት የሚያስችል አሰራር ይዘረጋ እንደሆነ ወደፊት የምናየው ይሆናል። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ።
5: ተከታዩ ዘገባም ከአዲስ አበባ የሀና ደምሴ ነው። የዘንድሮ የ12ኛ ክፍል ሀገራዊ የምዘና ውጤት ይፋ መደረጉን ተከትሎ አብዛኞቹ ተማሪዎች መውደቃቸው ተማሪዎቹንና ወላጆቹን አስደንግጧል። ለወራት ያህል ቀንተሌ ሲደክሙ የነበሩ በተለይም በትምህርታቸው የደረጃ ተማሪ የነበሩ ታዳጊዎች ያልተጠበቀ ዝቅተኛ ውጤት ማምጣታቸው እየተነገረ ነው። ወላጆች ከራሳቸው ቀንሰው የተሻለ ህይወት እንዲኖራቸው ያስተማሯቸው ልጆቻቸው ያመጡት ያልተጠበቀ ውጤት እንዳስደነግጣቸውም ነው እየተናገሩ ያሉት። በአንዳንድ ትምህርት ቤቶች ደግሞ ጥሩ ውጤት ያስመዘገቡ ተማሪዎች ቁጥር የተሻለ በመሆኑ በትምህርት ቤቶች ውስጥ ደስታ መፍጠሩም ተሰምቷል። ተጨማሪ ዘገባ አለ።
4: ዓመቱ ሙሉ ሌት ከቀን ሲለፉና በትምህርት ቤታቸው ከፍተኛ ደረጃ ሲያስመዘግቡ የነበሩ ጎበዝ ተማሪዎች ከተሰጣቸው ዝቅተኛ ውጤት ጋር መታረቅ አልቻሉም። በክፍል ፈተና ውጤት የተሻሉና ትጉህ የነበሩ ተማሪዎች ያመጡት ውጤት ዝቅተኛ መሆን ግራ መጋባትን ፈጥሯል። በተማሪዎች ብቻ ሳይሆን በቤተሰቦቻቸውም ጭምር ትልቅ የስነ ልቦና ጫና ፈጥሯል። ዶይቼ ቬለ ያነጋገራት ጎበዝ ተማሪ እኔ ማድረግ የምችለውን ሁሉ አድርጌያለሁ፣ ሌሊቱ ሙሉ ሳጠና፣ መምህሮቼን ስጠይቅ፣ ፈተናዎችን ስወስድ ነው የከረምኩት። ክፍል ውስጥ የምሰራቸው ውጤቶችና የነበረኝ ዝግጅት ከዚህ አሁን ካገኘሁት ውጤት ጋር በጭራሽ ሊነጻጸር አይችልም ስትል ትናገራለች።
6: አሁን ትምህርት ቤቱን ማየት ራሱ አልፈልግም። መላው ህይወት የቆመ ያክል ነው የተሰማኝ። እኔ እኮ በደንብ ነበር የተዘጋጀሁት፣ እንዴት እንደሆነ ግን አላውቅም። ውጤት እንዴት እንደቀረብኝ ነው አሁን ያልገባኝ ነገር። ባልዘጋጅ ይህን ያህል እኮ አይሰማኝም ነበር። ያን ያህልም አልከበደኝም ፈተናው፣ እንዴት እንደሆነ አልገባኝም። እና በጣም ነው ያዘንኩት። ቤተሰቦችም ያን ሁሉ መስዋዕት አስከፍዬ እንደስ ስለሆነ አላቅም። ከዚህ በኋላ ለትምህርት ያለኝ አመለካከት እንዴት እንደሚሆን አላቅም። በቃ ይህን ነው ማለት የምችለው
4: ስትል ስሜቷን መቆጣጠር እየከበዳት ትናገራለች።
7: የዚህ ያልተጠበቀ ውጤት ግራ መጋባት በተማሪዎች ብቻ የተገደበ አይደለም። ልጆቻቸውን በቅርበት ሲከታተሉና አስፈላጊውን ድጋፍ ሲያደርጉ የቆዩ ወላጆችም በውጤቱ መደናገጣቸውንና መበሳጨታቸውን አልሸሸጉም። ልጃችን ጠንካራና አስተዋይ እንደሆነች እናውቃለን። ለዚህ ፈተና ያደረገችውን ጥረትና የነበራትን ተስፋ አውቃለሁ። በቅርበት የምከታተል ነበር። አሁን የመጣው ውጤት ግን እሷ ከደከመችበትና እኔ ከማውቀው አቅሟ ጋር በጭራሽ የሚመጣጠን አይደለም ሲሉ የተናገሩ አባት
8: እንደ አንዱ ልጅ አሳዛኝ ሁኔታ ነው የገጠመን። እዬ እስካሁን ድረስ ባሳለፈቻቸው ጊዜያቶች የደረጃ ተማሪ ናት። የወላጅ በዓልም ሲጠራ ሄጄም ስቀበል ውጤቷን ከፍተኛ ውጤት ነው የምታመጣው እና ለፈተናው ከፍተኛ ቅድመ ዝግጅት ስናደርግ ነበረ። አስጠኝ በመቅጠር መጽሐፍቶችን በመግዛት የተሻለ ልጅ እንድትዘጋ እና እንድትበረታ አቅሜ የፈቀደውን ሁሉ ከአቅሜ በላይም ጭምር ሁሉ እያደረኩ ነበረ። በሚያሳዝን ሁኔታ ውጤቷ አልመጣም። እንደ አንድ ወላጅ በጣም ጥልቅ የሆነ ሀዘን ነው የሚሰማኝ ልጄ ልፋቷ በጣም ተለፋ ነበር።
7: አሁን ያለው ሁኔታ በልጃችን ስነ

0: ልቡና ላይ የሚያደርሰው ጉዳት እጅግ ያሳስበኛል ሲሉ ይናገራሉ። ጉዳዩን አስመልክተው አስተያየታቸውን የሰጡት መምህር በበኩላቸው አመቱ ሙሉ ትጉ የነበሩ ተማሪዎች በዚህ ደረጃ ውጤታቸው ዝቅ ማለት ለነሱም ለመምህራኑ የሚያስደነግጥ ቢሆንም እንዲህ አይነቱ ነገር ሊያጋጥም ይችላል ብለዋል። ከፍተኛ ውጤት ያስመዘግባሉ ተብለው የሚጠበቁ ተማሪዎች በጣም ዝቅተኛ ውጤት አምጥተው ማየት የሁሉም መምህር ልብ የሚሰብር እንደሆነም ተናግሯል።
1: ለተማሪዎቻችን ውጤታማ እንዲሆኑ በተለያየ መንገድ ጥረን ለፍተናል። ውጤታቸው እንደጠበቅ ነው አይደለም። በርግጥ 100% ውድቀት ነው አለ ባንልም
0: ምንም እንኳን የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ የቅሬታ ማስተናገጃ ግልጽ አሰራር መዘርጋቱን ቢገልጽም የትምህርት ሚኒስቴር ለቀረቡት ቅሬታዎችና ለተማሪዎች ስነ ልቦናዊ ስጋት የሚሰጠው አፋጣኝ ምላሽ በጉጉት ይጠበቃል። በተባባሪነትም ትምህርት ቤቶች ተማሪዎቻቸውን ለፈተና ሲያዘጋጁ ከአካዳሚክ ዕውቀት ጎን ለጎን ለስነ ልቦናዊ ዝግጁነታቸውም እኩል ትኩረት ሊሰጡ ይገባል። ለዶቼ ቬሌ ራዲዮ ሃና ደምሴ አዲስ አበባ።
2: አድማጮቻችን በመከታተል ለምትገኙት ከዶቼ ቬለ የሚተላለፍላችሁን የለተቀዳሜ የቅጥታ ስርጭታችንን ነው። አሁን ከዘገባዎች ወደ ሳምንታዊ መሰናዶዎቻችን ተሸጋግረናል። ቀዳሚው ሳምንታዊ ዝግጅታችን የአድማጮች ማህደር ነው። በተለያዩ የመልእክት መቀበያ አድራሻዎቻችን የደረሱን መልእክቶቻችሁ ተሰባስበውበታል። አዘጋጇ ልደት አበበ ናት። መልካም ቆይታ።
3: የአድማጮች ማህደር
4: ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮች፣ እንደምን ሰነበታችሁ? ከእናንተው ከአድማጮቻችን የደረሰን ቀዳሚ መልእክት ወደ ጅንካ ይወስደናል። ላኪው የበርካታ አመታት ደንበኛችን አለማየው መላከናቸው መልእክታቸውን በስንኝ ቋጥረው በድምጽ ልከውልናል።
5: ለዲ ደብሊው ሬዲዮ ክቡራን ክቡራት በየማረጋችሁ አድማጭ አዘጋጆች እንደምን ቆያችሁ? እንደተለመደው ስንኞች ሰንቄ ብቅ አልኩኝ ከጅንካ ተራይን ጠብቄ። ሰላም ክቡራን ክቡራት በየማረጋችሁ በአራቱም ማዘናት ዓለም ላይ ያላችሁ ሰላም ለሁላችን፣ ሰላም ለሁላችሁ። ሰላም ትልቅ ቃል ነው፣ ትርጉሙ የበዛ የሁሉም መሰረት አይደለም የዋዛ። ልጆች ይጫወቱ አፈር እየፈጩ፣ አባሮች ተክተክ በውሃም ይራጩ፣ ከብቱም ይውለድ ይብዛ፣ ላሞች ይታለቡ፣ ሁሉም እንደ ሙያው ሰርቶ ይግባ ህዝቡ። ልማቱ ይጧጣፍ፣ እድገት በልጽግና፣ ሀሳባችን ይሙላ፣ ሰላም ያርግን ጤና። ተማሪውም ይማር መምህር ያስተምር፣ ሁከትና ሽብር አሻም ይቅር። ገበሬውም ይረስ አርብቶ አደር ያርባ፣ ነጋዴውም ያትርፍ ሰላም ወጥቶ ይግባ። ሀብታም በገንዘቡ ምሁር በእውቀቱ፣ የቻለ በሙያው ሌላው በጉልበቱ፣ ሁሉም በየመስኩ ይኑር ተቻችሎ፣ አንተ ትብስ አንቺ ወገን ተባብሎ። ካደጉት ሀገሮች ከቀደሙት ጎራ ኢትዮጵያ እንድትደርስ ጠንክረን እንስራ። ልማት ለጠማው ህዝብ አይጠቅመውም ፈንጂ፣ ሰላም ማደፍረሱ ለማንም አይበጅም። የጌታን በረከት ሰላም ማደፍረሱ ይቅርብን፣ አይጠቅምም፣ ያጣላናል ከሱ። አጀንዳው የወል ነው ሰላም ፈርጀ ብዙ፣ መናቆር አያሻም ለፍቅር ተገዙ። ለማጠቃለያ አንዲት ቃል ጨምሬ ስፍራውን ለቃለሁ፣ ይበቃል ለዛሬ። ሽንቁሩ በዛና በሁሉም አቅጣጫ፣ የሀገራችን ጉዳይ ሳያገኝ መቋጫ። በአንድ በኩል ብስል በአንድ በኩል ጥሬ፣ በጸጉር ስንጠቃ አለን እስከ ዛሬ። ልዩነቱ ይጥበብ አንድነቱ ይስፋ፣ እናት ሀገራችን ታሸንፍ በይፋ። አመሰግናለሁ። ደህና ቆዩኝ አልኩኝ በሰላም ክረሙ፣ ተሰናበትኳችሁ አሌክስ ጤናዳሙ። አለማየሁ መላከ አሪዞን ጅንካ ጤናዳም ሰፈር።
4: ውድ የጅንካው ደንበኛችን አለማየሁ መላከ እኛም እናመሰግናለን። ወደ ቀጣዩ አስተያየት እንለፍ። እንደው የዚህ ትውልድ መጨረሻ ምን ይሆን የሚሉት አስተያየት ሰጪ ስማቸውን አልጠቀሱም። አሁን እየታየ ያለው ትውልድ ተማር ቢሉት አስተማሪውን የሚሳደብና የሚደበድብ፣ ለወላጁ የማይታዘዝ፣ ልጅ ወላጁን የሚፈራበት ጊዜ አክትሞ ወላጅ ልጁን ፈርቶ የሚኖርበት ጊዜ ላይ መድረሳችን ያሳዝናል ይላሉ። ቀጥለውም አብዛኛው ወጣት በፈለገበት አቅጣጫ የሚነዳ፣ ወገኑን በአሰቃቂ ሁኔታ እየገደለ ቀርጾ ለሚዲያ የሚያሰራጭ፣ አገር ቤትም ሆኖ ይሰራ የነበረውን አስነዋሪና ሰቅጣጭ የግድያ ተግባሩን እንጀራ ፍለጋ ባህር ተሻግሮም ያውም የገዛ ወገኑን ተወኝ ወንድሜ አትግደለኝ እያለው በጭካኔ ወንድሙን የሚገድል ትውልድ ተበራክቷል። ለዚህ ሁሉ ጥፋት ተጠያቂው ማን ነው? ወላጅ ወይስ ስርዓቱ? ወይስ ደግሞ የእምነት ተቋማት ድግመት? መልሱን ለአድማጭ ተዋለው አድማጫችሁ ካለሁበት ይላሉ አስተያየት ሰጪው። በዚህ ላይ እናንተ አድማጮች አስተያየት መስጠት ከፈለጋችሁ ጻፉልን።

ቀጣዩ አስተያየት ደረሰን ከሊሊ ነው። የመልክታቸው ርዕስ ካለማችን አንውጣ ይላል። ሰላም ዶቼቨሎች እንደምን አላችሁ? ይህንን መልእክት የምጽፍላችሁ ከዚሁ ከጀርመን ዱስልዶርፍ ከተማ ነው። የዛሬውን መልእክት ለመጻፍ ያነሳሳኝ በተለይ በውጭው ዓለም የምንኖር እኛ ኢትዮጵያውያን የመጣንበትን ዓላማ ዘንግተን ባልተገባ ቦታ በመገኘታችን እየተከሰቱ ያሉትን አሳዛኝ ሁኔታዎች በመታዘቤ ነው። ይህም ከሰሞኑ ከለንደን የተሰማው አሳዛኝ ዜና ባንዳዛውንት ላይ የተፈጸመውን የአስገድዶ መድፈር ወንጀል የሚመለከት ነው። በቀዳሚ መረጃዎች የተጠርጣሪው ዜግነት ኤርትራዊ ተብሎ የወጣ ቢሆንም ኋላ ላይ ግን ኢትዮጵያዊ ሊሆን እንደሚችል የሚያመላክቱ ዘገባዎች ወጥተዋል። ተጠርጣሪው ኤርትራዊም ሆነ ኢትዮጵያዊ ዋናው የሚያሳዝነው ነገር አህጉርና ባህር አቋርጠን ወደ አውሮፓ ስንመጣ የነበረን ዓላማ ምን ነበር የሚለውን ጥያቄ የሚያስነሳ መሆኑ ነው። ይህ ወጣት ወደዚህ ምድር የመጣው እንዲህ አይነቱን ዘግናኝ ድርጊት ለመፈጸም ነበርን? ዓላማችንን ስተን ባልተገባ ተግባር ውስጥ ስንገኝ የራሳችንን ስም ብቻ ሳይሆን የቤተሰባችንን፣ የማህበረሰባችንንና የመጣንበትን ሀገር ስም አብረን እያጠፋን አይደለምን? እኛ በውጭው ዓለም የምንኖር ሀበሻ ተብለን በድምሩ ነው የምንጠራው። ስለዚህ ያንዱ ወገን ጥፋት የሁላችንንም አንገት የሚያስደፋና ስማችንን የሚያጠፋ ተግባር ሆኖ አግኝቼዋለሁ። እባካችሁ ወገኖቼ ሲሉ ሊሊ በመጨረሻ ይማጸናሉ። ወደዚህ ምድር የመጣንበት ግልጽ የሆነ ዓላማ አለን። እሱም ሰርተን መለወጥ፣ ቤተሰቦቻችንን መደገፍ፣ እንደ ሀገርም ቢሆን የበኩላችንን አወንታዊ አስተዋጽኦ ማበርከት ነው። ስለሆነም ሁላችንም ከዓላማችን ሳንወጣ የራሳችንንም ሆነ የማህበረሰባችንን ስም የሚያስጠፉና አንገት የሚያስደፉ ተግባራት ላይ እንዳንገኝ መልእክቴን ማስተላለፍ እፈልጋለሁ። አመሰግናለሁ ብለዋል ሊሊ። ውድ ሊሊ፣ ለገንቢ ምክሮና ለተሳትፎ እናመሰግናለን። እስኪ አሁን ደግሞ ወደ ደሴ እናምራ። ጸሐፊው ጥቁር አሚን ናቸው። መቼም ስለ ደሴ ከተማ ሲነሳ እጅግ ብዙ ነገር ማንሳት ይቻላል። የደሴ ከተማ በተራራ አናት ላይ ተቆረቆረች የደጋጎችና የቆንጆዎች ሀገር እየተባለች ዛሬ ድረስ ዘልቃለች። የኔ የዛሬው መልእክቴ ግን ደሴ ከተማን የደጋጎች ሀገር ካሰኙት ግለሰቦች መሃል የሶስት አይረሴ የደሴ ፈርጦችን ላስተዋውቃችሁ ስለፈለኩ ነው ይላሉ ጥቁር አሚን። ደሴ ከተማን ለተወሰነ ጊዜም ቢሆን የሚያቃትና የኖረባት እማሆይ ባቄላንና አብዱ ፋጤ እንዲሁም አሊ የመን ወይም አሊ ፓስቲኒ የሚባሉትን ደጋግ ሰዎችን ማንም የሚዘነጋ አለ ብዬ አላምንም። ጥቁር አሚን ከእማሆይ ባቄላ ይጀምራሉ። እማሆይ ባቄላ በደሴ ከተማ ህዝብ ሙስሊም ክርስቲያኑ ጠንቅቆ የሚያውቃቸው መነኩሴ ሲሆኑ እማሆይ ባቄላ የተባሉትም ዘንቢላቸውን ይዘው በየሱቁና በተለያዩ የንግድ ቤቶች እየዞሩ ሲለምኑ ሁሉም ሰው ያለውን ወደ ዘንቢላቸው ይወረውራል። እማሆይ ባቄላም ያሰባሰቧትን ሳንቲም ይዘው ወደ ገበያ በመሄድ ባቄላ ይሸምቱና ያንን ባቄላ በደንብ አብስለው ከቀቀሉ በኋላ በየመንገዱ ዳር ተቀምጠው የሚለምኑት ብቻ ሳይሆኑ የእርሳቸውን ባቄላ ለመቅመስ ወደ ቤተ ክርስቲያን የሚሄደው ሰው ሁሉ የሚሸማባቸው ትልቅ እናት ነበሩ። እማሆይ ባቄላ እኛም በጠዋት ኳስ ስንጫወት ከቆየም በኋላ የእርሳቸውን ባቄላ ተሻምተን ለመቃመስ እርሳቸው ወደሚገኙበት ደሴ መድኃኔዓለም ቤተ ክርስቲያን እናመራ ነበር። ጥቁር አሚን ሌላኛው ደግሞ ይላሉ። ሌላኛው ደግሞ በደሴ ከተማ ህዝብ ልብ ውስጥ ታትሞ የቀረሰው ቢኖር አሊ የመን ወይም አሊ ፓስቲንን የማያቃለ ብያልልም። አሊ ፓስቲኒ ማለት ደሴ ከተማ በርካታ የመናውያን ከየመን ፈልሰው በመምጣት የሚኖሩባት ከተማ ስትሆን ከነዛ የመናውያን መካከል ደግሞ አሊ ፓስቲኒ አንዱ ነው። አሊን በደሴ ከተማ አይረሴ ያሰኘው በሙስሊሙ ማህበረሰብ ዘንድ በየዓመቱ የሚመጣውን የጾም ወር ረመዳንን ተከትሎ ሙስሊሙ የሌሊት ምግብ ሱሁር የሚባለውን ጾሚዎች ከተኙበት ተነስተው እንዲመገቡ በማሰብ ከሌሊቱ 9 ሰዓት ጀምሮ ከበሮ ወይም በምስል የላኩላችሁን ድቤ እየቆረቆረ የሚቀሰቀስ ሰው ነበር አሊ ፓስቲኒ። አሊ ፓስቲኒ የተባለውም ሻይ ቤት ስለነበረው በዛች ሻይ ቤቱ ፓስቲ ስለሚሸጥ መጠሪያውንም ያገኘው ከዛ ነው። ሌላኛው ይሉና ሶስተኛውን ሰው
አብዱ ፋጢም ይባለው ደግሞ ልክ እንደማሆይ ባቄላ ሁሉ ከፈጅር ሶላት በኋላ ማለትም ከነጋት 11 ሰዓት ጀምሮ በትልቅ ፌስታል ዳቦ ተሸክሞ በየበረንዳው የተኙትን ወገኖች ከተኙበት እየቀሰቀሰ ዳቦ የሚያቃመስ ሲሆን አብዱ እንኳን ለሰው በየጎዳናው ለሚገኙ ባለቤት ለሌላቸው ውሾች ጭምር ከያዘው ዳቦ ስለሚሰጣቸው ልክ እንደሰው ከሩቅ ሲመለከቱት ተከትለውት ሲዞሩ ለተመለከተ አጀብ የሚያሰኝ ነው። አብዱ ፋጢ በከተማው ነዋሪ ዘንድ የሚጠራበት ስም ነው። አብዱን ከሌሎች ተለይቶ እንዲታወቅም እረርቶታል በማለት ጥቁራሚን ይቀጥላሉ። አብዱ ፋጢ ሌላ የሚታወቅበት አኩሪ ተግባር ደግሞ አንድ ደሃ ከሞተ ለሞተው ሰው መቀበሪያ ከፈን ወይም የመገነዣ ጨርቅ ገዝቶ የሚያቀርብ ሲሆን አብዱ ፋጢ አሁንም ድረስ በደሴ ከተማ ይህን የተቀደሰ ተግባሩን እያከናወነ የሚገኝ ወንድማችን ነው። ይህ ወንድማችን ይህ ሁሉ ሲያደርግ የራሱ ቤት ንብረት የሌለው ግለሰብ ነው። ይህን ሁሉ የሚያደርገው መልካም ስራ በቀን ሰርቶ በሚያገኛት ሳንቲም ብቻ እንደሆነና አንዳንድ ሰዎች ለሚሰራው ስራ ማገዣ ከሚወረውሩለት ሳንቲም ውጪ ምንም አይነት የገቢ ምንጭ እንደሌለው ሁሉም የደሴ ህዝብ የሚያውቀው ሀቅ ነው። ብቻ ይቺ ምድር በሀብት ላይ ሀብትን አድሏት ሀብታም የሚለውን ስም ብቻ መጠሪያ አድርገው የሚያልፉ እንዳሉ ሁሉ ምንም የሌላቸው ደግሞ ለምነውና የቀን ስራ ሰርተው የተቸገረ ወገናችንን ለመርዳት የሚታትሩትን ያብዛልን እያልኩኝ የዛሬው መልእክቴን በዚሁ ላብቃ። የእናንተው ጥቁር አሚን ከደሴ ብሏል። ውድ ጥቁር አሚን የማሆይ ባቄላ፣ አሊ ፓስቲኒና አብዱ ፋጢ ታሪክን ስላጋሩን በጣም እናመሰግናለን። ሌሎች አድማጮቻችንም በየአካባቢያቸው እንዲህ ሊመሰገኑ ወይም አርአያ ሊሆኑ ይችላሉ ምትሏቸው ሰዎች ካሉ ታሪካቸውን አካፍሉን። ክፍለ ጊዜው የእናንተው የአድማጮቻችን ስለሆነ መልእክታችሁን መልሰን እናስደምጣለን።

0: አሁን ደግሞ ከደሴ ወደ አዲስ አበባ እናምራና ደንበኛችን ፋሲልን እናገኛቸው። እንዴት ናችሁ ዲደብሊዎች ሲሉ ጀምሯል። እንደ ሰሞኑ ሁሉ ዛሬ ደግሞ ጥቂት ስለ ሀገራችን ወቅታዊ ታሪካዊ ሁኔታ ጥቂት ሐሳብ ልሰንዝር ይላሉ። እንደምታወቀው ብልጽግና ፓርቲ ስልጣን ከያዘ ጊዜ ጀምሮ በሚከተላቸው የተዛነፈና መርሃልባ የመንግስት ፖሊሲዎች ምክንያት ይላሉ ፋሲል በሀገሪቱ በተለያዩ ቦታዎች አዳዲስ ግጭቶች ሲነሱ ነበር። ግጭቶች ደግሞ እንደገና እንዲያገረሹ ሆኗል። ለምሳሌ ያህል በሰሜን ኢትዮጵያ በታጠቁ ኃይሎችና በመንግስት አካላት መካከል በተፈጠሩ ግጭቶች ምክንያት ከፍተኛ ሰብአዊና ኢኮኖሚያዊ ውድቀቶች ተከስተዋል። ለምሳሌ ያህል ይላሉ ፋሲል በአማራ በትግራይ እንዲሁም በኦሮሚያ ክልሎች የተከሰቱትን ግጭቶች መጥቀስ ይቻላል። አልፎ ተርፎም ኢትዮጵያ በአሁኑ ጊዜ ከኤርትራና ከሱዳን ጋር የገባችበት ውጥረት ደግሞ ሌላው የሀገሪቷ አሁናዊ መገለጫዎች ከሆኑ ሰንበት በት ብሏል። በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና ፓርቲ በቅርቡ ሙሉ በሙሉ ትግራይን እንዲሁም አማራና ኦሮሚያ ክልልን በከፊል ያላካተተ ሀገራዊ ምርጫ በከፍተኛ ድምጽ አሸንፊያለሁ ብሎ አዲስ ካቢኔውን ለማቋቋም ሽር ጉድ እያለ ይገኛል። በሌላ በኩል ደግሞ በሀገሪቷ ውስጥ የሚገኙ ዋና ዋና አማጽያንና ተቃዋሚ ፓርቲዎችን ያላካተተ ምክክር የሚባል ጉባኤ 4000 የሚሆኑ ተሳታፊዎችን ይዞ ለአንድ ወር ተካሂዷል። እንደው በአጠቃላይ ሀገሪቷ ያለችበት ጂኦፖለቲካዊ ሁኔታ አስፈሪ ተለዋዋጭና አደገኛ ቅራቅር ውስጥ ከገባ ሰንበት በት ብሏል በማለት ፋሲል የሀገራችን ወቅታዊ ፖለቲካ ሁኔታ ያሉትን ገልጿል። ቀጣዩ መልእክት ደግሞ የሐረሩ ደንበኛችን የመቶ አለቃ ውቤ ታሪኩ ነው። በድምጽ ቀርጸው ልከውልናል።
1: ለስገድልህ ያዋሽና ያፍዴራ ገመገሙ የዲንና ጨው ክምሩ የቀይ ባህር ያባይ ዳሩ አንድ ነበሩ። ባዶሊስ ወደብ የገነነው ስሙ ባለም የተናኘው ያ የጥንቱ ኢትዮጵያዊ ዛሬ የት ነው? ገና ከጥንት ከጅምሩ እንከን የለሽ የገነነ ስመ ጥሩ እንደነበር ጥላቶቹ ራሳቸው መሰከሩ። የደም የላቡ ጠብታ የዮርዳኖስን ባህር ሰርታ ጻድቅ ቅዱስ እንደሆነች የዚያ ጀግና የምጽዋው ለዘመናት ተጠብቃ ትኖራለች። ውረድ እንጂ ውረድ በለው ማመንታትህ ለምንድን ነው? ድሉ እንደሆን የማይቀር ነው። አልጌና ላይ የነበርከው አፋ ቤት ላይ የወደከው ሽጉጥህን የጠጣው ቅዱስ ቅዱስ ብዬ ልማጠንክ አንተ እኮ ጻድቅ ነህ ጻድቅ። ላንተ ክብር ላንተ ዝና ወርቅ ይነጠፍ ይዝነብልህ ጠንቶ እንዲኖር ቃል ኪዳንህ ጎንበስ ብዬ የኔ ጌታ ልስገድልህ። አልኬና ላይ ቃሩራ ላይ የነበርከው ለእኔ ሳትል ለእኛ ብለህ ያሸለብከው ማልበልህ ስምህ ማን ነው? ላንተ ክብር ላንተ ዝና ወርቅ ነጠፍ ይዝነብልህ ጸንቶ እንዲኖር ቃል ኪዳንህ ጉንበስ ብዬ የኔ ጌታ ልስገድልህ ጉንበስ ብዬ የኔ ጌታ ልስገድልህ። ውቤ ታሪኩ መቶ አለቃ ሐረር። ማስተዋሻነቷ ለጀግናው ብርጋዴር ጀነራል ተሾመ ተሰማ ትሆንልኝ። ቸሪክ ተማን
0: ሁላችሁንም ለአስተያየቶቻችሁ እናመሰግናለን። ዘውትር ቅዳሜ ከእናንተ የደረሱን አስተያየቶች ይስተናግዳሉ። ጻፉልን ወይም ደውሉና መልእክት ተውልን። መልእክት መቀበያ ስልክ ቁጥራችን 0049-2284-291649 ነው። ቴሌግራም ላይ መልእክት መላክ ከፈልጋችሁ ደግሞ @DW አማሪክ ቦት ብላችሁ ፈልጉን። አሊያ ደግሞ በፌስቡክ ሜሴንጀር ላይ ልትልኩልን ትችላላችሁ። ልደት አበበ ነኝ። መልካም ሳምንት። ጤና ይስጥልኝ።
2: ለደት አበበና መሰግናለሁ። አድማጮቻችን ለለቱ ወደ መጨረሻ ወደ ያዝነው ዝግጅታችን ነው ማሸጋግራቸው። ትኩረት በአፍሪካ ነው። ዩናይትድ ስቴትስ በሱዳን ዳርፉር ግዛት ተጥሎ የቆየው የመሳሪያ ማዕቀብ በመላው ሀገሪቱ የሚተገበር ሆኖ እንዲሻሻል ለጸጥታው ጥበቃ ምክር ቤት የውሳኔ ሐሳብ አቅርባለች። የጸጥታ ተንታኞች በበኩላቸው የመሳሪያ ማቀብ ውጤት ሊያመጣ የሚችለው አፈጻጸሙን በዚያው ልክ ሊታሰብበት ብቻ መሆኑን ለዶቼ ቬለ ተናግረዋል። በሌላ በኩል ደግሞ በኢራንና በዩናይትድ ስቴትስ መካከል የተካሄደው ጦርነትና አሁንም ያልበረደው ውጥረት በአፍሪካ ኢኮኖሚ ላይ ተጽዕኖ ማሳደሩን መቀጠሉን ነው የሚነግረን ዘገባው። እስክንድር ፍሬው ነው ያዘጋጀው። በድጋሚ መልካም ቆይታ።
3: ትኩረት በአፍሪካ።
4: የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በሱዳን ዳርፉር ግዛት ጥሎት የቆየው የጦር መሳሪያ ማዕቀብ በመላው ሱዳን ተፈጻሚ እንዲሆን ዩናይትድ ስቴትስ የውሳኔ ሐሳብ አቅርባለች። ጤና ይስጥልኝ አድማጮቻችን፣ በዛሬው ትኩረት በአፍሪካ ዝግጅታችን ይህንን ጨምሮ ሁለት ርዕሰ ጉዳዮችን እንመለከታለን። አብራችሁን ቆዩ። እስክንድር ፍሬው ነኝ ከአዲስ አበባ። ወደ ቀዳሚው እንለፍ። ዩናይትድ ስቴትስ በሱዳን ዳርፉር ግዛት ተጥሎ የቆየው የመሳሪያ ማዕቀብ በመላው ሀገሪቱ የሚተገበር ሆኖ እንዲሻሻል ለጸጥታው ጥበቃ ምክር ቤት የውሳኔ ሐሳብ ያቀረበችው ሰሞኑን ነው። በኒውዮርክ በተካሄደው ስብሰባ የውሳኔ ሐሳቡን ያቀረቡት የፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ማሳድ ቡሎስ በውጭ ኃይሎች የሚደረግ የገንዘብና ወታደራዊ ድጋፍ ጦርነቱን እያባባሰው መሆኑን ገልጸዋል። በሱዳን ፈጥኖ ደራሽ ኃይልና በሱዳን ጦር ኃይል መካከል የሚካሄደው ጦርነት አስከፊነት የሱዳን ህዝቦች ህጋዊ አስተዳዳሪዎች መሆናቸውን የሚገልጹትን ሁለቱን ወገኖች ተአማኒነት የሚያሳጣ መሆኑንም ልዩ ልዑኩ ተናግረዋል። የዩናይትድ ስቴትስ ሐሳብ ሁለት ነጥቦችን የያዘ ነው። አንደኛው ማዕቀቡ የሚሸፍነውን መልካምድራዊ ቦታ በማስፋት በመላው ሱዳን እንዲተገበር የሚጠይቅ ነው። ሁለተኛው ደግሞ ሰው አልባ አውሮፕላኖችን ወይም ድሮኖችንና ተመሳሳይ ቴክኖሎጂዎችን እንዲሸፍን ማድረግ መሆኑ ተመልክቷል። በእንግሊዝኛውም ህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱ ለዶቼ ቬለ እንዳብራሩት ማዕቀብ መጣል በራሱ እንደ አዎንታዊ እርምጃ የሚታይ ነው።
5: የጦር መሳሪያ ማዕቀብ በፕሪንሲፕል ደረጃ ምን ያህል ይጠቅማል የሚለው አንድ ምንም የሚያከራክር ነገር አይመስለኝም። ጠቃሚ ነው ባይ ነኝ እኔ። አፍሪካ ግጭት ሁልጊዜ አለ። በትንሹ የተጀመረው ነገር ወደ ከፋው ነገር የሚደርሰው በጦር መሳሪያ ሲኖር ነው እና ይሄ ጦር መሳሪያ መኖር በተለይ ጥሩ የመንግስትነት አቋም የሌላቸው የአስተዳደር ልምድና ብቃት የሌላቸው አገራት መሪዎች ባሉበት በተቃራኒም ኃላፊነት የማይሰማቸው የተቃዋሚ አርምድ ግሩፕስ ባሉበት ይህንን ጦር መሳሪያ መኖሩ ለግጭቱን መስፋት፣ ጉዳቱ ማስፋት ትልቅ ሚና ይጫወታል ማለት ነው። ስለዚህ ይህንን የአርም ኢምባርጎ ወይ ደግሞ የጦር መሳሪያ ማዕቀብ ማድረግ በመርህ ደረጃ ይጠቅማል። በተለይ ለሲቪሊያኖቹ በሰላም መኖር ለሚፈልጉ ዜጎች በጣም ጠቃሚ ነው።
4: ጊዜው እንደ ጎርጎሮሳውያኑ የዘመን አቆጣጠር 2004 ዓ.ም፣ ቦታው ሱዳን ዳርፉር። ያ ጊዜ በዚያች ግዛት ያለው ግጭት ከፍተኛ ሁኔታ ላይ የደረሰበት ነበር። የሱዳን መንግስትና ጃንጃዊድ የተባሉ የአረብ ሚሊሻዎች በሌሎች አማጺ ቡድኖች ላይ በከፈቱት ጸረ ማጥቃት ዘመቻ መሃል በሲቪሎች ላይ በርካታ የሰብአዊ መብት ጥሰቶች ተፈጸሙ። ከአንድ ሚሊዮን በላይ የሆኑ ሰዎችም ተፈናቀሉ። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በዳርፉር ላይ ያነጣጠረ የጦር መሳሪያ ማዕቀብ የጣለው ይሄንን ተከትሎ ነው። በኋላ ላይ ማዕቀቡ የሱዳንን መንግስት ጨምሮ በግጭቱ የሚሳተፉትን ሁሉንም አካላት እንዲሸፍን ተደርጓል። የማዕቀቡ የቆይታ ጊዜ በየዓመቱ የሚታደስ ሲሆን የዚህኛው ዓመት የሚጠናቀቀው በመስከረም ወር መጀመሪያ ነው። ከመታደሱ በፊትም ነው ዋሽንግተን ከዳርፉር በተጨማሪ ሱዳንን በሙሉ የሚያካትተውን እንዲሻሻል የጠየቀችው። ዋናው ጉዳይ የማዕቀቡ አፈጻጸም መሆኑን የጠቀሱት አቶ መረሳ በዳርፉር ተጥሎ የቆየው ማዕቀብ የታሰበውን ያህል ውጤት አለማምጣቱን በማሳያነት ተናግረዋል።
5: ይሄ ማዕቀቡን የሚያስፈጽም የማዕቀብ ኮሚቴ እንበለው ወይ ደግሞ ምንድነው ሳንክሽን ሪጅም እና ፓነል ኦፍ ኤክስፐርት፣ ይህንን ነገር የሚከታተሉ ፓነል ኦፍ ኤክስፐርቶቹ ነበሩ የባለሙያዎቹ። አዎ፣ እነሱን ለሳንክሽን ግሩፑ ወይ ደግሞ ለማዕቀብ ኮሚቴውን የሚያግዝ የሚከታተል ባለሙያ ያለበት ፓነል ወይ ደግሞ ቡድን እንበለው እና ለሀያ ምናምን አመት ይሄ በዳርፉር ላይ ነበረ እና ዳርፉር ሰላም አላገኘም እስካሁን ድረስ። ከግጭት ወደ ግጭት ነው ያለው። ሰላም ያገኘበት ጊዜ የለም። ግጭት ከጀመረበት በፈረንጆች 2005-2004 ጀምሮ ያለውን እስካሁን ድረስ አለ።
4: ዋሽንግተን ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ካቀረበችው የማዕቀብ ማሻሻያ በተጨማሪ በተናጥልም የጣለችው ማዕቀብ አለ። የሱዳንን ጦርነት በማቀጣጠል ተጠያቂ ናቸው ባለቻቸው 8 ግለሰቦችና አካላት ላይ የጣለችውን ማዕቀብ ይፋ ያደረገችው ባለፈው የሰኔ ወር ነው። እነዚህ አካላት የጦር መሳሪያዎችንና የውጭ ሀገራት ተዋጊዎችን ለሱዳን ፈጥኖ ደራሽ ኃይልና ለሱዳን ጦር ኃይል ያቀርባሉ ብላለች። እነሱ የሚያደርጉት ድጋፍም ጦርነቱ እንዲራዘም አድርጓል በማለት ወንጅላለች። የዚህኛው ማዕቀብ ውጤታማነትም ግን አጠራጣሪ መሆኑን የጸጥታ ተንታኞች ገልጸዋል። በጀርመን የዓለም አቀፍና የአካባቢ ጥናት ተቋም ተመራማሪ ሆኑት ሀገር አሊ ለዶቼ ቬለ እንደገለጹት የመሳሪያ ቅርቦት ሰንሰለቱ የተወሳሰበ ነው።
3: The conflict actors have been adapting too quickly or very quickly to sanctions that are anticipated. A lot of operations are shared.
4: በግጭቱ የሚሳተፉት አካላት ከሚጣሉ ማዕቀቦች ጋር ራሳቸውን ሲያለማምዱ ወይም መቋቋሚያ መንገድ ሲያገኙ ቆይተዋል። መሳሪያ የማቅረብ ሂደቶችም የሥራ ክፍፍል ተደርጎ በጋራ የሚሰሩ ናቸው። በተመሳሳይ ያቀርቦት ሂደት ውስጥ የሥራ ክፍፍል አይነት ነገር አለ። ስለዚህ አንዱ አካል መሳሪያውን የሚገዛበት፣ ሌላው የሚያጓጉዝበት፣ ሌላኛው ደግሞ ከተቀበለበት ቦታ ውጊያ ወደሚካሄድበት ቦታ የሚያደርስበትና አሁንም ሌላ አካል ስልጠና የሚሰጥበት ሁኔታ ሊኖር ይችላል። እና ያ ሁኔታ ሁሉንም የተወሳሰበ ያደርገዋል። በተለይ በተናጠል የሚጣሉ ማዕቀቦች ውጤት የማምጣት እድላቸው አነስተኛ መሆኑን አቶ መረሳ አብራርተዋል።
5: አሜሪካ ብቻዋን የምታደርገው ነገር ማስፈጸምም አሜሪካ ራሷን የምታስፈጽመው። በሴኩሪቲ ካውንስል ከሆነ ግን የዩኤን አባል አገሮች 193 አገሮች የወጣውን በዩኤን የወጣውን ሪዞሉሽን ሁሉም እንዲተገብሩ ይገደዳሉ። እና ባይንዲንግ ነው አስገዳጅ ነው ማለት ነው። ስለዚህ ይሄ የኮሌክቲቭ ሜጀርና የተናጠል ሜጀሩ ይለያያል። ስለዚህ አሜሪካ በራሷን የጣለችው ነገር ታስፈጽማለች። ብርግጥ ሷም የምታስፈጽመው ታርጌትድ የሆነ ሳንክሽን ነበረ። በታርጌትድ ሳንክሽን ነው በግለሰቦች የዚህ ሊዲንግ ሮል ይጫወታሉ ወይ ደግሞ ሜሪ ሚና ይጫወታሉ በሚባሉት አጥፊዎች ያስቀመጠችው ጫና መፍጠር ያስቀመጠችው ነው። እና አፈጻጸሙ ላይም ዩኒላተራል የሚሆነው ማለት ነው። ስለዚህ አሜሪካ የወጣውም ኢፌክቲቭሊ ይህንን ያህል ጎድቷቸዋል የሚል ነገርም የለም። ሁሉም አሁን እንደምናየው ጥቃቱም ውጊያውም የሲቪሊያን መፈናቀሉም ግድያውም ቀጥለዋል። ለዛ ነው አሜሪካኖች የፈለጉትን በሴኩሪቲ ካውንስል አድርጎ የሁሉም አስገዳጅ እንዲሆን የፈለጉት ይመስለኛል።
4: በሱዳን ላለው የእርስ በርስ ጦርነት መባባስና በፍጥነት አለመቋጨት አንዱ ምክንያት የተለያዩ ሀገራት ለሁለቱም ተፋላሚ ወገኖች የሚያደርጉት ድጋፍ መሆኑን ተንታኞች ይናገራሉ። ዋሽንግተን ማዕቀቡ እንዲሰፋ የጠየቀችውም ይሄው ድጋፍና የመሳሪያ ቅርቦት እንዲቆም ነው። አቶ መረሳ እንደሚሉት ግን ከማዕቀቡ በኋላም ቢሆን መሳሪያ እንደማይገባ እርግጠኛ መሆን አይቻልም።
5: አንዱ ያው በቂ መሳሪያ እስካሁን ድረስም አስገብተዋል አላቸው። እሱም ብቻም አይደለም ከማዕቀቡ በኋላም አይገባም ብለን በእርግጠኝነት መናገር አንችልም። ለምን? አሁን ያለንበት ሪጅን እንትን ሆነዋል፣ ሪጅናላይዝድ ሆነዋል። የአንዱን አንዱን የሚደግፍበት የውጭ አክተሮች አሉ። ለምሳሌ መንግስት የሳፍ ማለት ነው የሱዳን አርምድ ፎርስ መንግስታዊ ነው፣ መንግስታዊ ተቋም ነው። ስለዚህ ልክ እንደ አርኤስኤፍ ወይ ደግሞ ይሄ ፈጥነ ድራሹ መታየት የለበትም፣ እኩል መታየት የለባቸውም የሚሉት ጸጥታ ምክር ቤት ቋሚ መቀመጫ ያላቸውን ቻይናና ራሽያ እያሉ ናቸው። በጎረቤት ሀገሮችም ጎረቤት ሪጅኖችም ከሚድል ኢስት ሀገሮችም የላንዱ ላንዱን የሚደግፍ ትላልቅ ቴክኖሎጂ ያላቸው ሀብት ያላቸውም አሉ። ስለዚህ ለእነዚህ መቆጣጠርና አይገባም ብለህ 100% የምትናገርበት ሁኔታም አይደለም። ኢቭን ከማዕቀቡ በኋላም ሊገባ የሚችልበት እድል ሰፊ ነው።
4: በተለይ በቀጠናው ያለው ሁኔታ በማዕቀቡ ተግባራዊነት ላይ ተጽዕኖ እንደሚያሳድር ተመራማሪው አክለው ገልጸዋል።
5: ሁሉም ቀጠናው ግጭት ነው ያለው። ደቡብ ሱዳን ግጭት ነው ያለው። በደቡብ ሱዳን እንደፈለግ ማስገባት ትችላለህ። ሰንትራል አፍሪካ ግጭት ላይ ነው ያለው። በሰንትራል አፍሪካ እንደፈለግ ማግባት ይቻላል። ሊቢያ ሁሉም መቆጣጠር የሚችል መንግስት የለም። ስለዚህ በሊቢያ መግባት ይችላል። በሌሎች አካባቢዎችም ቀጠናው የተተራማመሰ ስለሆነ አገሮች ኃላፊነት ወስዶ መቆጣጠር የሚችልበት አቅምም የላቸውም። ስለዚህ ከዛ በኋላም አይገባም ማለትም አንችልም፣ ሊገባ ይችላል። ለዚህ ነው የማስፈጸም አቅሙ ጠንካራ ካልሆነ ማዕቀቡ ብቻ ጥሩ ቢሆንም ማዕቀቡ ብቻ ጦርነቱና ጉዳቱ ሊያስቀር አይችልም ያልኩ።
4: የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ዩናይትድ ስቴትስ ባቀረበችው የውሳኔ ሐሳብ ላይ ተጨማሪ ውይይት እንደሚያደርግና ድምጽ እንደሚሰጥ የሚጠበቀው በመስከረም ወር መጀመሪያ ነው። ድምጽን በድምጽ የመሻር መብት ያላቸው ቻይናና ሩሲያ ግን ከወዲሁ ተቃውሞ አሰምተዋል። ወደ ሁለተኛው ረሰ ጉዳይ እንለፍ። አፍሪካ የኢራኑን ጦርነት ጨምሮ ለተለያዩ ቀውሶች የምትሰጠው ምላሽ በጊዜ መፍትሄዎች ላይ ያተኮረ መሆን የለበትም ሲሉ አንድ አንጋፋ የኢኮኖሚ ባለሙያ ተናግረዋል። ባለፈው የካቲት 21 ቀን 2018 ዓ.ም ምረት ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱት ጥቃትና ኢራንም በበኩሏ የወሰደችው የአጸፋ እርምጃ በተለይም የሆርሙዝ መተላለፊያ መዘጋት የዓለምን የኢኮኖሚ እንቅስቃሴ አስተጓጉሏል። በአፍሪካ ሀገርም የነዳጅ ጥረት አስከትሏል። የመሰረታዊ ሸቀጦች ዋጋም እንዲንር አድርጓል። ግጭቱ ከተጀመረ ከስድስት ወራት በኋላም አንዳንድ ሁኔታዎች የተረጋጉ ቢመስልም ኢኮኖሚያዊ ተጽዕኖ እንደቀጠለ ነው። አንጋፋው የኢኮኖሚ ባለሙያና ኢኒሼቲቭ አፍሪካ የተሰኘው መንግስት ያልሆነ ተቋም ዋና ዳይሬክተር አቶ ክቡር ገና ለዶቼ ቬለ ያብራሩት ይሄንኑ ነው።
6: ችግሮች አሁንም እንዳሉ ነው። በአጠቃላይ ዓለም አቀፍ ገበያው የተረጋጋ ይመስላል ወይም የተስተካከለ ይመስላል። ይህም ማለት ምንድን ነው? ለምሳሌ ነዳጅን በሚመለከት አዳዲስ አቅራቢዎች ጋር መሄድ ተጀምሯል። መንግስታትም ቢዝነስም እንደዚሁ ከጊዜው ጋር ሊሄድ የሚችል ሁኔታ በማመቻቸት ላይ ነው ያሉት። ከመጀመሪያው ድንጋጤ የነበረውም ትንሽ ቀንሷል። ነገር ግን አሁንም የነዳጅ ዋጋ ስናይ ብዙ የቀነሰ አይደለም። እንዲያውም ከጦርነቱ በፊት ከነበረው ዋጋ በላይ ነው ያለው። በተለይ ደግሞ ናፍጣን በሚመለከት አሁንም ዋጋው ከፍ እንዳለ ነው።
4: ማዳበሪያን በተመለከተ ያለው ችግርም እንዳለ መሆኑን አቶ ክቡር አስታውሰዋል። የነዳጅም ሆነ የማዳበሪያ ጥረት ከፍተኛ ችግር እንደሆነ የቀጠለውም የአፍሪካ ሀገራት በአህጉሪቱ ያለውን የሀብት ክምችት መጠቀም ባለመቻላቸው ጭምር መሆኑን ጠቁመዋል። አፍሪካ በኮቪድ-19 ወረርሽኝ፣ በሩሲያ ዩክሬን ጦርነት እንደዚሁም በአሁኑ የመካከለኛው ምስራቅ ጦርነት ካጋጠሟት ችግሮች ትምህርት መውሰድ እንዳለባትም አብራርተዋል።
6: በኮቪድ የተማርነው ነገር ቢኖር ምንድን ነው? በተለይ መድኃኒትን በሚመለከት ወይም ደግሞ የክትባት አይነቶችን በሚመለከት ከአንድ አቅራቢ ብቻ ወይም ደግሞ ከተወሰኑ አቅራቢዎች ብቻ ማተኮር አይጠቅምም የሚል ትምህርት ያገኘን ይመስለኛል። ከራሽያና ዩክሬን ጦርነት የነገረን ወይም ደግሞ የተማርነው ነገር ቢኖር እንደዚሁ ራቅ ካሉ አቅራቢዎች ማዳበሪያም በኃይልም በኤነርጂም ወይም ደግሞ በሰብልም በኩል እንደዚሁ ከአንድ አቅራቢ ወይም ደግሞ ከተወሰኑ አቅራቢዎች ጋር መስራቱ እንደማያዋጣ፣ የኢራን ጦርነት ደግሞ አሁን እየነገረን ያለው ነገር ቢኖር ምንድን ነው? ኢኮኖሚውን በተለይ ኢምፖርት በሚደረግ ነዳጅ ወይም ደግሞ ማዳበሪያ ወይ ደግሞ የኢንዱስትሪ ግብዓቶች እንደዚሁም ደግሞ የመርከቦች ከአንድ አካባቢ ብቻ ተነስተው በሚያቀርቡ በዚህ አሰራር መቀጠል እንደማይቻል እንድንማር የተደረገ ይመስለኛል።
4: የመካከለኛው ምስራቅ ጦርነት በአፍሪካ የኢኮኖሚ እድገትና የገንዘብ አቅም ላይ ተጽዕኖ አሳድሯል። በአፍሪካ ህብረት፣ በአፍሪካ ልማት ባንክ፣ በአፍሪካ ኢኮኖሚ ኮሚሽን እና በተባበሩት መንግስታት የልማት ፕሮግራም የተዘጋጀ አንድ ሰነድ በግጭቱ ምክንያት የ29 የአፍሪካ ሀገራት የገንዘብ ምንዛሬ መጠን መቀነሱን አመልክቷል። የዓለም ባንክ በበኩሉ ከሳህራ በታች ያሉ የአፍሪካ ሀገራት በ2026 የ4.4% እድገት ያስመዘግባሉ በሚል ባለፈው የጥቅምት ወር ያስቀመጠውን ግምት ከኢራን ጦርነት በኋላ ወደ 4.1 ዝቅ አድርጎታል። አቶ ክቡር እንደሚሉት የአፍሪካ ሀገራት ለመሰል አሉታዊ ተጽዕኖዎች የሚጋለጡት መሰረታዊ ለውጥ ለማምጣት ሲተጉ ነው። አሁን ግን ያንን እያደረጉና በዘለቄታዊ መፍትሄዎች ላይ እያተኮሩ አይደለም ብለዋል።
6: እኔ እንደማየው አሁንም ቢሆን በእነዚህ ችግሮች፣ ቅድም መገለጽናቸው ችግሮች ሁኔታዎችን በአስተዳደር መልክ ለመለወጥ ካልሆነ በስተቀር የኢኮኖሚ ትራንስፎርሜሽን ወይም ደግሞ የኢኮኖሚ መሰረታዊ የሆነ ለውጥ ለማምጣት አልሞከርንም። ለምሳሌ የነዳጅ ዋጋ ጨመረ ሲባል መንግስት የመጀመሪያ አስተሳሰብ ወይም ደግሞ የመጀመሪያ አቅጣጫው በዋጋ ያነሰ ነዳጅ አቅራቢ የትኛው ጋር ነው ብሎ ነው ችግሩን ለመፍታት የሚሞክረው። ማዳበሪያን በሚመለከት ጠፋ ማዳበሪያ ከተባለ ሌላ አቅራቢ ነው ለመፈለግ ይፈለገው። እንደዚሁም ደግሞ ለምሳሌ የገንዘብ መዳከም በሚያጋጥም ጊዜ እንዴት አድርገን ነው የውጭ ፎረን ከረንሲ ማግኘት የምንችለው ነው። የምግብ ዋጋ ከፍ አለ ሲባል እንዴት አድርገን ነው ህዝቡን ተጠቃሚውን የምንረዳው የሚል አይነት ነገር ነው የሚመጣው። እነዚህ መሰረታዊ የሆኑ ለውጦች የሚያመጡ አይደሉም።
4: እናም ከጊዜ ምላሽ ይልቅ በዘላቂ መፍትሄዎች ላይ ማተኮር እንደሚገባ ተናግረዋል። አፍሪካ ብዙ ሀብት ያላት አህጉር መሆኗን ያስታወሱት ባለሙያው ያንን ሀብት ለህዝቡ ጥቅም ለማዋል በሚረዱ እርምጃዎች ላይ ማተኮር እንደሚያስፈልግ ጠቁመዋል። የኢራኑ ጦርነት የበለጠ ተጽዕኖ እያሳደረ ያለውም ነዳጅ አምራች ባልሆኑ ሀገራት ላይ መሆኑን አቶ ክቡር ተናግረዋል። የዛሬው ትኩረት በአፍሪካ ዝግጅታችን በዚሁ ተጠናቋል። በደህና ቆዩን።
2: እስክንድር ፍሬውን ለዝግጅቱ አመሰግናለሁ። የማጠቃለያ ዜና አሰማችኋለሁ። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ፍራንክ ጋርሺያ ወደ ኢትዮጵያ ሊያቀኑ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በደቡብ ሱዳን ኢትዮጵያውያን ሰላም አስከባሪ ወታደሮች የተገደሉበትን ጥቃት አወገዙም። የአርባ ምንጭ ከተማ ፖሊስ በህገ ወጥ መንገድ ሲዘዋወሩ የነበሩ ያላቸውን 32 ኤርትራውያንን በቁጥጥር ስር ማዋሉን አስታወቀም። በኒጀር አማጺ ወታደሮች በቁልፍ ወታደራዊ የጦር ሰፈርና የፕሬዝዳንቱ መኖሪያ በሚገኝበት አካባቢ ላይ ተኩስ ከፈቱ። ማጠቃለያ ዜና በዚያው በቃ። እንግዲህ አድማጮቻችን ለለቶ ያለነውም ስርጭታችን ወደ መገባደዱ ተቃርቧል። ለአብሮነታችሁ ምስጋናችን ትልቅ ነው። ስርጭቱን በመምራት ኔታ ምራዲንሳ ከእናንተ ጋር ቆይታ አድርጌያለሁ። በእያላችሁበት ጤና ይስጥልኝ።